0: ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካን ሰናዳት መደብ ቋንቋ ትግሪና ሰላምታና ነቐርብ። ናይ ልምዕለት 33 ሓምለ 2026 ዓመተ ምሕረት መደብ ፎኖና ርእሰሊቃን ጳጳሳት ልንመበል 14 ኣብ ሕቡራት መንግስታት ኣሜሪካ ኣብ ከተማ ፎኒክስ ግዝኣት ኣሪዞና ናብ ዝካየድ ዘሎ ሃገራዊ ዓውደ ኣኼባ 2026 ዓመተ ምሕረት ጉባኤ ዓበይቲ ኣሕሉቕ ማሕበራት ካህናትን ኣሃውን ዘመሓላለፎም መልእኽቲ ኣብ ናይ ሓምለን ንሓሰን ሕታም ወርሓዊ መጽሔት ፒያሳ ሳን ፒየድሮ ንንባብ ዝበቕዐ ርእሰሊቃን ጳጳሳት ልንመበል 14 ካብ ሓደ ኢጣልያዊ ዘቐረበሎም ሕቶ ዝሃቦም መልሲ ሎሰሊቃነ ጳጳሳት ልንመበል 14 ናብ ቤተ መቅደስ ቅድስቲ ስላሴ ገዳም ቤኔዲክቶሳውያን ዘካይድዎ ምብጻሕ ካርዲናል ፓሮሊን ጎኒ ጎኒ እቲ ትማል ዝተካየደ ምረቓ ሓዳስ መጽሓፍ ንጋዜጠናታት ዝሃቦም መግለጺ ውዕሎ ሳልሳይ ንራብ ዓይን መዓልቲ መበል 21 ሓፈሻዊ ምሉእ ዓውደ ኣኼባ ጉባኤ ጳጳሳት መላ ሃገራት ምብራቅ ኣፍሪቃ ኣብ ሳልሳይ ውዕሎ ዓውደ ኣኼባ ፌደራላዊ ጉባኤ ጳጳሳት እስያ ናይ ቅድስቲ መንበላዕላ ቤት ፅሕፈት ጉዳያታት ፎቶ ወንጌል ተራዳኢ ህየንተ ካርዲናል ታግለ ዘቕረብዎ ኣስተንትኖ ኣብ ስምከቱ ቀንዲ ኣርቅስታት ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ካብ ዜና ቫቲካን ሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምዖንን ኣባት ወልደን ኣባ ፍረዝግን ሰላምታ ናይ ብፅሓኩም እናበልና ክሳብ ፍፃሜ መደብና ምፅናዕኩም ምሳና ክትገብሩ እናዓደምና ናብ ናይ ሎሞማደብ ፈነወ ነሰጋግረኩም ሰናይ ምክትታል። ክቡራትን ክቡራን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ሩሰሊካነ ጳጳሳት ልንመበል 14 ኣብ ሕቡራት መንግስታት ኣሜሪካ ኣብ ከተማ ፎኒክስ ግዝኣት ኣሪዞና ናብ ዝካየድ ዘሎ ሃገራዊ ዓውደ ኣኼባ 2026 ዓመተ ምሕረት ጉባኤ ዓበይቲ ኣሕሉቕ ማሕበራት ካህናትን ኣሃውን ሰቡፊ ህወት ኣብ ዘመሓላለፎም መልእኽቲ ኣብ ዝሓለፈ 7 ዓመታት ንዝረኸብዎ ፀጋታት ንእግዚኣብሔር ብምምስጋን ኣብቲ ዘገልግልሉ ዝተፈላለዩ ማሕበረሰባትን ሃዋርያትን ስሙር ሓጎስን ሓቀይናን ምስክርነት ንክርስቶስ ካቅርቡ ከም ዘተባብዕዎም ዜና ቫቲካን ይሕብር። ንህወቶም ንኣገልግሎት ወንጌል ዝውፈዩ ሰባት ህዝባዊ ምስክርነት ንምድልዳል ሓጊዝኩም ኢኹም እንክብሉ ቅዱስ ኣቦና ንዚ ናይ ምስጋና ቃላት ኣብቲ ብይብፃሕ ናብ ናይ ቅዱስ መንበር ሃዋርያ ልኡኽ ኣብ ሕቡራት መንግስታት ኣሜሪካ ሊቀ ጳጳሳት ጋብርኤል ካቻብ ዘመሓላለፎ መልእኽቲ ከም ዘቕረቡ ዝሓበረ ዜና ቫቲካን ኣስዒቡ እቲ ሓደ ኣብ ክርስቶስ ሎማዊ ማሕበራዊ ህይወት ብዝብል ቁም ሓሳብ ኣማኪሉ ብምኽንያት ዝኽሪ መንበር 7 ቅዋም ሃገራዊ ጉባኤ ላዕሎት ኣሕልቕ ማሕበረሰብ ውፍ ህይወት ደቂ ተባዕትዮ ኣብ ከተማ ፎኒክስ ግዛኣት ኣሪዞና ዝተኻየደ ዓውደ ኣኼባ ምንባሩ የመላኽት። ሃገራዊ ጉባኤ ላዕሎት ኣሕልቕ ማሕበራት ሰብፊ ህይወት ደቂ ተባዕትዮ ንመራሕቲ ንናይ ደቂ ተባዕትዮ ካቶሊካዊ ማሕበራት ሰብፊ ህይወትን ገዳማትን ማሕበራት ሃዋርያዊ ህይወትን ኣብ ሕቡራት መንግስታት ኣሜሪካ ዝውክል ሃገራዊ ትካል ኮይኑ ቅዱስ ኣቦና ኣብቲ ዕለት 16 ሓምለ ኣብ ዝኸተሞ መልእኽቲ ንሓላፊ ፍጻመ ኣካል ናይቲ ሃገራዊ ጉባኤ ኣባ ፍራንክ ዶኒዮ ኣባልን ሓለቓን ካቶሊካዊ ማሕበር ሃዋርያነት ኣብ ሕቡራት መንግስታት ኣሜሪካ ኣብ መንጎ ደቂ ተባዕትዮን ማሕበራትን ሰብፊ ህይወት መትሕብባር ንምዕባይ ዝቆመ ዝኽሪ መበል 7 ዓመታት ቅዋሚኡ ዘብዕለሉ ዘሎ እዋን ኣብዘን ዓመታት ብዝረኸብናይ ፀጋታት ንኣምላኽ ከነመስግን ግቡእ ግዜ እዩ ቢሎም ንዘተ ዝኸውን ቦታ ንምህላውን ንመራሕነት ኣባል ማሕበራቶም ንምድጋፍን ንዝገብሮ ፃዕሪ ኣመስጊኖም። እዚ ድማ ንክርስቶስ ዝተወፈዩ ሰባት ህዝባዊ ምስክርነት ንምድልዳልን ኣብነቱ ንምስዓብን ኣበርክቶ ከም ዝገበረ ኣምልኪቶም ንዚ ናይ ሎም ዓመት ምትእኽኻብ ብዛዕባ ሓደ ኣብ ክርስቶስ ሎማዊ ማሕበራዊ ህይወት ኣብ ዘስተንተንሉ እዋን ማሕበራዊ ህይወት ከም ናይ ቅዱስና ቦታን ኣብ ሃዋርያነትኩም ምንጪ መተባብዓን ምስክርነትን ሓይልን ጌርኩም ክትነብርዎ ከተባብዓኩም እደሊ። ብሓቂ ልክዕ ንዋታዊ ንብረት መንፈሳዊ ተመክሮታት ሃዋርያዊ ኣእምርን ግብረሰናይ ኣገልግሎትን ሓዊስካ እቲ ሕቡእ ህላወ እቲ ዝተንስአ ጎይታ ኣብ መንጎኹም ዝገልጽ ናይ ሓባር ምክፋል እዩ ከም ዝበሉ ዜና ቫቲካን ኣፍሊጡ። በዚ ስምዒት ዝርእሰ ሊቃነ ጳጳሳት እዘን መዓልታት ኣስተንትኖን ዘተን ጸሎትን ኣብ ውሽጢ ጉባኤኹም ኣብ መንጎ ማሕበራትኩምን ዘሎ ሕውነታዊ ሕብረት ከተዕምቕሉ እትኽእሉ መገድታት ከተስተውዕሉ ዘኽእለኩምን በዚ መገዲ እዚ ድማ ኣብቲ እተገልግልሉ ዝተፈላለዩ ማሕበረሰባትን ሃዋርያትን ንክርስቶስ ስሙርን ሓጎስን ሓቀይናን ምስክርነት ከተቕርቡ ከም ዘኽእለኩም እምነተይ እዩ እንክብሉ ዝነበሩ መንፈሳዊ ቅርበቶም ብምርግጋፅን ናይ ሃገራ ጉባኤ ብፍቕራዊ ኣማላድነት እኖና ቅዱስ ድንግል ማርያም ኣደ ቤተ ክርስትያን ኣማዕቂቦም ኣብቲ ዓውደ ኣኼባ ንዝሳተፉ ኩሎምን ንኩለን ዝውከላ ጉባኤታትን ሃዋርያ ቡራኪኦም ከም ዘመሓላለፉ ዜና ቫቲካን ይሕብር። ኣምናይ ሓምለን ንሓሰን ሕታ ሞርሖ መጽሔት ፒያሳ ሳን ፒየትሮ ርሰሊቃነ ጳጳሳት ልምበል 14 ብሓደ ኢጣልያዊ ኣብ እዋን ሓጋይ እምነተይ ብኸመይ ከበርትዕ እኽእል ዝብል ንዘቕረበሎም ሕቶ ወንጌላዊ ሰላምን ምሕረትን ምንባር ነቶም ዝሳቀዩ ዘይምርሳዕን ዘለዎ ኣገዳስነት ዘማእክል ዝሃብዎ መልሲ ንንባብ ከም ዝባቕዐ ዜና ቫቲካን ይሕብር። ርሰሊቃነ ጳጳሳት ልምበል 14 ሓደ ኢጣልያዊ ኣብ እዋን ሓጋይ እምነትና ብኸመይ ከነበርትዕ ንኽእል ዝብል ንዘቕረበሎም ሕቶ መሰረት ገይሮም ኣብ ዝሃብዎ መልሲ ክርስትያን ብዛዕባ ሕሙማትን ኣረጋውያንን ኣብ እዋን ሓደጋ ዝሳቀዩን ከይርስዑ ዝምዕድ ዝሃብዎ መልሲ ኣብታ ፒያሳ ሳን ፒየትሮ እተሰሜት ወርሓዊት መጽሔት ኢጣልያ ሕታም ወርሒ ሓምለን ንሓሰን ንንባብ ከም ዝባቕዐ ዜና ቫቲካን ኣፍሊጡ። እቲ ኢጣልያዊ ዘቕረቦ ሕቶ ነቲ ሕጂ ብውግኣትን ዘይምርግጋእን ዝፅሎ ዘሎ ሕልኽልኻት ዝመልኦ እዋን ግን ከዓ ካብ ዝኾነ እዋን ንላዕሊ ዝቐልጠፈን ብብቕዓትን ዝሰርሕ መብዛሕትኡ ግዜ ግን ላዕሊ ላዕልን ዝጥምት ትኩረት ዝሰርቐን ዓለም መብዛሕትኡ ግዜ ዝያዳ ንቑሕን ሓቀይናን መንፈሳውነትን ምንባር ምሕብሓብን ብኸመይ ከም ዝከኣለ ኣሓስብ። እዚ ከዓ ናብ ጭቡጥ ተግባር ፍቕርን ንኻልኦት ሓላፍነታዊ ኣኽብሮትን ክትርጎም ዝኽእል እዩ እንክብሉ የስተንትኑ። ናይ ሓጋይ ዕረፍቲ ከም ናይ ዕረፍቲ ግዜ ጥራይ ዘይኮነስ ዓሚቕ ስፍሓት ውሽጣዊ መንነቱን ምስ እግዚኣብሔር ኣቦ ንምርኻብ ሓቀይና ቦታ እንደገና እትራኸበሉ እውን ክኸውን ኣብዛ ቅረቦ ሕቶ ኣስተብሂሉ ብዛዕባ እዚ ጉዳይ እዚ ካብ ቅዱስነቶም ሓሳብን ምኽርን ይሓትት። ርእሰ ሊቃነ ጳጳሳት ልምበል 14 ኣብ ዝሃብዎ መልሲ ብቐዳምነት ነቶም ብኩሉ ዓይነት ፀር ዝሰቀዩ ንሓፂር እዋን ዕረፍቲ እኳ ከስተማቐሩ ዘይክእሉ ምዝካርን ቀረባኦም ምዃንን ዘለዎ ኣገዳስነት ኣመላኺቶም ብዛዕባ ሕሙማት ብዛዕባ እቶም ኣብ ሂወት ተስፋ ዝሰኣኑ ብቓንዛ ዝፈትውዎም ሰባት ተስፋ ምግባር ዝተሰኣኖም ብዛዕባ ግዳያት ኩናት ፅልኢ ግብረ ሽበራውን ዓመፅን ስለ እምነቶምን ፍትሕን ዝስደዱ እሱራት ስርሖም ወይ ገዝኦም ዝሰኣኑ ከምኡ እውን ብሕብረተሰብ ተቐባልነት ዘይብሎም ስደተናታት ንሕሰብ ቢሎም በዓላት ንኩሉ ሰብ ሓቂና ዓርክነትን ምሕዝነትን ንምርካብ ካብ ስራሕን ጭንቀትን ዝዓርፈሉ ኣቐዲምካ ኣብዛ መሬት እዚኣ ናይቲ ሕብረት መንግስቲ ኣምላኽ እተስተማቕረሉ ግዜ ክኸውን ከም ዘለዎ ኣጉሊሖም በዚ ከምዚ እምነቱ ምእንቲ ከደልድል ንኩሎም ክርስትያናት ኣብ እዋን ሓጋይ ብወንጌላዊ ሰላምን ማሕረትን ክነብሩ ፃውዒት ያቕርቡ። ንኣባይቲ ስድራ፣ ንወለድን፣ ህፃናት፣ ንመንእስያትን ንኣረጋውያንን ብማዕረ እዚ ሓጋይ ንፍረ ዘለዎ ማሕበራውን ሃይማኖታውን ተመክሮታት ከምኡ እውን ኣብ ቤተ ክርስትያንን ኣብ ሕብረተሰብን ተልእኾኦም ንምዕማቐ ዕድል ክኸውን እምነ እንክብሉ ቅዱስነቶም ኣፅኒዖም ብተወሳኺ እቶም ሕሙማት ቅርበት ኣዝማዶምን ወለንተይናታትን ከም ዘይጎድሎም ዘለዎም ተስፋ ብምግላፅ ኣባይቲ ስድራን ነቶም ብዕድመ ዝደፍኡ ኣባላቶም ንበይኖም ከይሓድግዎም ኣተሓሳሲቦም ንወለንቴናታት ናይ ምትብባዕ ቃል እውን ኣቕሪቦም ንዝሳቀዩ ሰብኣውነትን ተስፋን ንመቕረብ ተወፈዩ። ፍረፀጋ ድማ ክትርእዩ ኢኹም። ዓብዪ ፍቕርን ሰላምን ሓጎስን ድማ ንህወትኩም ከም ዝመልእ ከተስተውዕሉ ኢኹም ቢሎም ክርስትያናት ንድኻታት ከገልግሉ እንከለዉ ብዛዕባ እቲ ዝረኸብዎ ፍሉይ መሰል ከስተንትኑን ንወንጌላዊ ድኽነት ክምስክሩን እውን ፃውዒት ኣቕሪቦም እዚ ንክርስቶስ በዓሉ እንህቦ ኣገልግሎት እዩ። ካብ ልዕሊ ዓቐንን ብኽነትን ንዋታውነትን ንወንጌል ይዕንቅፍ እንክብሉ ኣጉሊሖም ኣብ መወዳእታ ናይ ዕርፍቲ ግዜና ምስ ክርስትያናዊ ኣነባብራ ዝሰማማዓ ክኸውን ድማ ዘለዎም ድሌት ገሊፆም ፍቕርን ፀጋን ኣምላኽ መዓልታዊ ይብፅሓና ነዛ ብኩናት ኣብ ሓደጋ ንዝወደቐት ዓለም መጻኢ ንመሃበ እንኮ ተስፋ ዝኾነ ክቡር ቅርሲ ሰብኣውነትን ሰላምን ከይነባኽን ኣብ ነፍሲ ወከፍ ሕብረተሰብ ንሓድሕድና ንተሓጋገዝ ከም ዝበሉ ዜና ቫቲካን ኣፍሊጡ።
1: ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግረይና እዩ። ርሰሊቃነ ጳጳሳት ሊዮን መበል 14 ትማል ሮቦ አብዘካይድዎ ትጽቤት ዘይተገብረሉ ሃንደበታው መብጻሕ ካብ ካስትል ጋንደልፎ ተበጊሶም ናብ ቤተ መቅደስ ቅድስት ስላሴ ኣብ ቫለ ፔትራ ጉስነታዊ ዑደት ኣካይዶም ርሰሊቃነ ጳጳሳት ሊዮን መበል 14 ትማል ሮቦ ንግሆ ዕለት 22 ሓምለ 2026 ናብ ሱብያኮ ቅድመ ምኻዶም ናብ ገዳም ቅዱስ በነዲክቶስ ከምኡውን ገዳም ቅድስት ስኮላስቲካ መብጻሕ ኣካይዶም እቲ ኣብ ኣኻዊሕ ዝመሎ ኣኽራን ኣውቶሬ እተሃንፀ ቤተ መቕደስ ቅድስቲ ስላሴ ኣብ መንጎ ዞባታት ማእከላይ ኢጣልያ ላዚዮን ኣብ ዞባ ኣብሩዞን ዝርከብ እዩ ብመሰረት እቲ ካብ ቤት ፅሕፈት ዜናን ክፍሊ ማሕተምን ቅድስቲ መንበር ዝወፀ መግለፂ ከም ዘመልክቶ ርእሰ ሊቃነ ጳጳሳት ኣብ ቅድሚ እቲ ክቡር ኣይቆና ቅድስቲ ስላሴ ኣብ ውሽጢ እቲ ቤተ መቕደስ ዝርከብ ጸልዮም ንምእመናንን ኣባላት ሰብፉ ህይወት ገዳማውያንን ገዳማውያትን እቲ ማሕበረሰብ ድማ ሰላምታ ኣቕሪቦም ኣብ ካስትል ጋንዶልፎ ናይ ዕርፍቲ ግዜ ዘካይዱ ዘለዉ ርእሰ ሊቃነ ጳጳሳት ሊዮን ትማል ረቡዕ ብመኪና ተጓዒዞም ናብቲ ኣብ ሞንተሲምብሩኒ ኣብ ልዕሊ 1800 ሜትሮ ብራኸ ዝርከብ ቤተ መቕደስ በፂሖም ባሽሓት ዝቝፀሩ ምእመናን ሰንደቕ ዕላማ ሒዞም ናብዚ ደብሪ ብእግሪ ዝበፅሕዎ ከም ናይ ንግደት ቦታ ድማ እዩ ዝፍለጥ እቲ ውሽጣዊ በዓት እቲ ደብሪ ድማ ሓደ ጥንታዊ ሓወልቲ ዝርከቦ እዩ ገለ ካብዚ ኸኣ ንቅድስቲ ስላሴ ሰለስተ ተመሳሰልቲ ምስልታት ክርስቶስ ከም ዘለዎም ገይሩ ዘቕርብ ናይ ቢዛንታይን ኣይቆና ይርከቦ ኣብ እግርቲ ካብቲ ቤተ መቕደስ ዝወርድ መደያይቦ ካብ ሓደ ከውሒ ተቐርጸ ቤት ጸሎት ቅድስቲ ሃና ድማ ይርከብ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ናብ ቫለ ፔትራ ድሕሪ ምብጻሖም ናብ ሱብያኮ ተጓዕዙ ኣባኡ ድማ ናብ ገዳም ቅዱስ በነዲክቶስ በጺሖም ቅዱስነቶም ናብቲ ገዳም ኣብ ዝበፅሕሉ እዋን ኣብ ቅድምቲ ኣብ መበል 13 ክፍለ ዘመን እተሳእለ ኣይቆና ቅዱስ ፍራንቸስኮ ብጽሞና ንጸሎትን ኣስተንትኖን ግዜ ወሲዶም ኣብ ቅዱስ በዓቲ ዘቅዱስ በነዲክቶስ ምስ ኣተዉ ድማ ነቲ ልማዳዊ ተግባር ምስ ዓምብርክ ናይታብኡ ዝርከብ ሓወልቲ ተሳሊሞም ኣስዒቦም ድማ ቅዱስ ኣቦና ምስቶም ኣባኡ ዝርከቡ ምእመናን ጸልዮም እቲ ገዳምን ቤተ መቕደሱን ቅዱሳት በዓትታቱን ንኣሽሓት ዓመታት ሓደ ካብቲ ኣዝዩ ኣገዳሲ ቦታታት ንግደትን መንፈሳውነትን ቅዱስ በነዲክቶስ ኮይኑ ዝርከብ ዘሎ እዩ እቲ በዓትቲ መንእሰይ ዝነበረ ቅዱስ በነዲክቶስ በዓል ኖርሻ ኣብ መበል ሻድሻይ ክፍለ ዘመን ኣብነት ኣቦታት ምድረ በዳ ብምስዓብ ብብሕትውና ይነብር ነበረ ኣብቲ ግዜ እቲዩ ቅዱስ በነዲክቶስ ኣብዚ በረኻ እዚ ብብሕትውና ኣብ ዝነብረሉ ዝነበረ እዋን ነቲ ናይ መጀመርታ ማሕበረሰብ እዚ ገዳማት ንምምስራት ዝፈጸሞ ተበግሶ ዘርኢ ናይ ምዕራባውያን ገዳማዊ ህይወትን ኣርኣያ ባህርያትን መንፈሳውነትን ናይ ብስለት ከምፅእ ዝኽኣለሉ ኣጋጣሚ እውን እዩ ዝነበረ ድሕሪዚ ቅዱስ ኣቦና ናብ ገዳም ቅድስቲ ስኮላስቲካ በጽሑ ኣባኡ ድማ ናብ ዕጹው ገዳማትን ኣድባራቶምን ቅድሚ ምብጽሖም ምስ ኣባላት ገዳም ቅዱስ በነዲክቶስ ኣብ ናይ ምሳሕ እንግዶት ተሳቲፎም ቤት ጽሕፈት ዜናን ክፍሊ ማሕተምን ቅድስቲ መንበር ከም ዘመልከቶ ርእሰ ሊቃነ ጳጳሳት እዚ መግለጽ እዚ ኣብ ዝተዋህበሉ እዋን ናብ ካስትል ጎንዶልፎ ተመሊሶም እዚ ርእሰ ሊቃነ ጳጳሳት ትማል ረቡዕ ዘካየድዎ ምብጻሕ ደድሕርቲ ዝሓለፈ ሰኑይ ዕለት 20 ሓምለ ናብ ገዳም ሞንተካሲኖ ዝገበርዎ ብሕታዊ ምብጻሕ ስዒቡ ምእንቲ ዓለም ለኻዊ ሰላም ክጽልዩ ዘካየድዎ ንግደት እዩ ዝነበረ ብፁእ ካርዲናል ፔትሮ ፓሮሊን ዋና ጸሓፊ ቅድስቲ መንበር ጎኒ ጎኒቲ ትማል ዝተኻየደ ምርቓ መጽሓፍ ንጋዜጠናታት ኣብ ዝሃብዎ መግለጺ ንረብሓ ሃገርን ዓለምን ከምኡውን ኣብ ቃዛን ምስ ኢራን ኣብ ዝግበር ዝርርብን ዘተን ክምለስ ዘለዎ ተስፋን ገለጹ ብተወሳኺ እውን ኣገዳስነት እቲ ቤተ ክርስቲያን እተመሓላልፎ ዘላ ዘየቋርጽ መልእኽቲ ሰላም ከምኡውን ብዝርርብን ዲፕሎማስን ዕርቅን ንምክፍፋላት ኣብ ምስዓር ዘለዋ ግደ ደጊሞም ኣረጋገጹ ዋና ጸሓፊ ቅድስቲ መንበር ብፁእ ካርዲናል ፔትሮ ፓሮሊን ጎኒ ጎኒ እቲ ምርቓ መጽሓፍ ናይታ ኣንቶኒዮ ፕሬስዮዚ ዘዳለዋ ፋሲካ ሰላም ካብ ዮሃንስ መበል 23 ክሳብ ልዮን መበል 14 ናብ ዮቤል 233 ዝብል ኣርእስቲ ዘለዋ ትማል ረቡዕ ድሕሪ ቐትሪ ዕለት 22 ሓምለ ኣብ ፓላሶ ቦሮሜዮ ኣብ ዝርከብ ናይ ቅድስቲ መንበር ኤምባሲ ኢጣልያ ኣብ ዝተኻየደ መደብ ብጋዜጠናታት ንዝቐረበሎም ሕቶታት መግለጽን ክህቡ እቲ ዘሕዝን ግን ናብ ኣንጻራዊ ኣንፈት ንጓዓዝ ምህላውና እዩ ዝመስለኒ እናወሰኸ ዝኸይድ ዘሎ ተስፋን ሰላምን ግን የለን ክብሉ ኣመልከቱ ብፁእ ካርዲናል ፓሮሊን ብዛዕባ እቲ ኣብ ዩክሬይን ዝቕጽል ዘሎ ኩናት እተረእየ እዋናዊ ምዕባሌታት ሓሳብን ክህቡ ብመሰረት እቲ ካብታ ብውግእ ዝዓነወት ሃገር ዝተመልሱ ጸሓፊ ርክባት ምስ ሃገራትን ኣህጉራውያን ውድባትን ብፁእ ሊቀ ጳጳሳት ፖል ሪቻርድ ጋላገር ካብ ዝሓለፈ ሰንበት ክሳብ ሰኑይ ኣብ ዘሎ እዋን ሓደ ካብቲ ዝኸፍአ መጥቃዕትታት ተራእዩ እዩ ክብሉ ከም ዘተሓሳሰብዎም ገለጹ بسو كاردينال بارولين ناب كونتات هاجر إيران ملس بمبال دما اتي ناي مررداء سمم حجي عب قبر كمزو علب مقلاز بزعباتي إنا معبل زغير زلو كونتات كمزة تحساس بوم وسيخوم قلسو الزب خمي كمزة بك اي فلتنية عزيوم حيدوت سبات راي كمز فلت ويو زمسلني من البات ون والحادثة بكوا زي اللي كخووني خيليو كبلو دما اتي تفرم سمم وزيتاو كخوون كمز خيل زغل استسفا مسانو عملكتو نربح حجرن ربح علمن ابن بارس من مبصح تزر الرب كقصل تصفى خمس قبر دمع جلسو سراويت إيطاليا اب سفراتات كازا مندق يهانسو كم زلوز جلس سبسابات بزملكات مستحاتو بسو كاردينال نتيك دست منبرز حزتو اقوام دقيمو مارغا جسو اي فال نمنادق اوان دلدلات بزبل جرحو كن قلصو نخيلينا بمبال دما ازما سرطاو سرعاتزي نتي هاگر باتيكان بزعبازي تبقسوز قبرتو قمقام زنس ابارق مخوانو قلصو بسو كاردينال بارولين دحرموت عبد الرحيم فاكير ببوليس اب ايطاليا اب تركب كتما بولونيا زقات اما عمسا زلو ومرئيتو انكهبو بتزقات اما نگر زد تسمو عم حزن ونقلسو حق اي كرقاقس تسفا قبر بمبال دما عدلاي مرمراتات بهدات بزي عمس كقبر اللوو بمبالو ون اسمرولو وسيخوم دما عمس فتسيمو فرا ايهبنيو بلو اب موداتا بسو كاردينال بارولين بيت خريستيان ميتن سلامن مدنفع زلوو قراصنت دقيمو مارقاقسو زخانتي اب كلتشان عسران حدن عمت مهرت حدن ماريو روغيرو زسمو دنقوانو مستسرق نخلت تسرقتي بمقتالن نحادة سالساي بمقصالن التفردو شيات اسلمات سعيبو اب ايطاليا هزباوي كتع دحر ملعالو اب قمت بمقتاو زخونا نقريو بيتا خريستيان ربحا كخوون زخيل كالات بمزراب تقصلالا بمبال نتي بزعبا زرئي زقلص مسالي بمزخخارن الزن كالات زياتن فرك فريا تسفا كم زقبرو قلصو بيتا خريستيان نزم الاختزي كام دقام فتسيما اي تسلكنيا كبلو دما مقلص يوم دم دمو اتي كركب زكال وصعيت بزي قدس نزي سلاماون حاناتن بحابار نمنبار ادلاي زخونسنا مقبارا وسرعاتاتن بقصال مقلاصو كنعيو بلو بسو كاردينال بارولين ون حادا كابتوم امر رقام اصحاف نايتا انتونيو بريسيوزي زدالوا بمنباروم بزعباتي بيتا خريستيان دا دحركالاي قبائي فاتيكان املا اقل قلوتا رستاليكان باباسات نسلام زلوا قراص النتقيسو ماستنتنو نتخطلتي قدوس بيتروس زت عمر قبليت قدم كبلو بمقلاص نفس وكفر ساليقان باباسات بقالاتن بجبو تقباراو مداياتن نزر ربن اركن سلامن زدقفو موزاي كاقوراو سنيت حدش بايتا عمفتار آت كروز قبرو مخوانهم عمل كتو بصو كاردينال بارولين كاب قدوس يوحنس مبل عسران سلستن زي صحافوو سلام عمدري كموون قدوس باولو شادشاي زدالووا دقيم وقع ايخون قدسيلوم دما كسابتار ساليقان باباسات فرانشسكو زبلواز نبرو جرحو سالساي وقع عالم ببقروبي كايدالو اتبلن كموون رساليقان باباسات ليون مبل عصر تربعته وقع ندك سب بقو عايكونن بمبال زغربو صاوعيت بمزكار بيتا خريستيان نتقدوس النتوم نايتن ساي سلام كبلو زصاوعوو قوم حساب عم دنفع كتقصل كم زلوا قلصو بتوسخون نافلوي عمت ايوبيل كلتا شحن سلاسان سلستن ابزق برزلو قعزو زيادة كريستيانا وحدنات كندلدلن نمكفال بزر الربن ديبلوماسن عرق نمسقار زق برز عرطات كغزلن تسفا بمقبار يكومناو صفحات الزحاد داس مصحاف بريسيوزي اقلحو ابسال ساي معالتي زحالف السلوس علت عسران حدن حملة مسوات قداسي مبل عسران حدن قباية بسوان باباسات مبراق افريكا بباباسات اتيوبيان ايرتران تمريحو اتي زعرق مسوات قداسي نبسو ابا قبر ميكايل سماء تتوفي خوينو مسرح قدسنا اوم دما نا باباسات اميسيا اقريبو بسو ابا قبر ميكايل اب تاريخ بيتا خريستيان اتيوبيان ايرتران اب زمن هاس اي تيدروس بسنكي كاتوليكاو امنتهم اب قدم هزب بقفع التقتلو ودها قرنا سماعتهم قدست منبر بشحن تشعات تميتن عسران سلستن عمت مهرت برسالي كان باباسات بيس مبل عصر تخلطة بسن اوم او جاتلنا حجد ما اواج قدسن اوم ام مسرح زركب زلويو بزو ابونا ماركوس باباس سبخا جيما بونغا ايتيوبيا ابتزا عرق مسوات قداسي نباباسات عميسيا بزا عباهي وات بزو ابا قبر ميكايل سمات مقلسي اقريبوم قدسنا اوم نخي قلت النا نزتدالو وصلوت دما مريحوم ብኣማላድነት ብፁእ ገብረ ሚካኤል ድማ ምእንቲቲ ዝካየድ ዘሎ ጉባኤ ኣሚሰያ ጸልዮም ኣብ ኢትዮጵያን ኤርትራን ብመሪሕነት ማሕበር ካህናት ልኡካን ላዛሪስት ምስ ቅድስቲ መንበርን ኢትዮጵያን ኤርትራን ካቶሊካውያን ዝተፈላለዩ ንጥፈታት ይካየዱ ከም ዘለዉ ድማ ገሊፆም ብፁእ ኣቡነ ማርቆስ ኣብ ዞባና ዝርከቡ ኩሎም ጳጳሳትን ምእመናንን ምእንቲ ኣዋጅ ቅድስና ብፁእ ገብረ ሚካኤል ክጽልዩ ድማ ጻውዒት ኣቕሪቦም እቲ ዝዓረገ መስዋዕተ ቅዳሴ ብብፁእ ሊቀ ጳጳሳት ኣቡነ ተስፋ ስላሴ ስዩም ሊቀ ጳጳሳት ርእሰ ሰበኻታት ኣዲስ ኣበባን ብፁእ ሊቀ ጳጳሳት ኣቡነ መንግስትኣብ ተስፋ ማርያም ሊቀ ጳጳሳት ርእሰ ሰበኻታት ኣስመራን ኣቦ መንበር ጉባኤ ብፁዓን ጳጳሳት ኤርትራን እዩ ተመሪሑ ወከልቲ መንእሰያት ኢትዮጵያን ማሕበር መዘምራን ኤርትራ ኣብ ኬንያን ኣብቲ መስዋዕተ ቅዳሴ ብዝማሬ ኣገልጊሎም ኣብ ራብዓይ መዓልቲ ውዕሎ ሓፈሻዊ ዓውደ ጉባኤ ናይ ማሕበር ኤጲስቆጶሳውያን ጉባኤታት ጳጳሳት ምብራቕ ኣፍሪቃ ትማሊ ዕለት 22 ሓምለ 226 ካብ መላእ ዞባ ኣሚሰያ ዝመፁ ጳጳሳት ካህናት ሰቡፉ ህይወት ገዳማውያንን ገዳማውያትን ምእመናንን መንእሰያትን ኣብ ዝተረኽብሉ ብናይ ጸሎትን ኣስተንትኖን ዘተን እዋናት ቀጺሉ ውዒሉ ኣብ ዘካየድዎ ዘተታት ክርስቶስ ምንጪ ተስፋን ዕርቅን ሰላምን ብሓባር ምጓዓዝን ናብ ዝሓየለ ርእሰ ምርኮሳን ዘለዎን ኣብያተ ክርስትያናት ኣብ ዞባ ኣሚሰያ ኣብ ዝብል ቴማ ዘተኮረ ኮይኑ ቀጺሉ ተሳተፍቲ ብዛዕባ ተግባራዊ መንገድታት ምሕያል ስብከተ ወንጌል ምድንፋዕ ርእሰ ምርኮሳ ከምኡውን ኣብ ውሽጢ ኣከባብያውያን ኣብያተ ክርስትያን ሓድነት ምዕባይ ኣብ ዝብሉ ነጥብታት ድማ ኣስተንቲኖም ኣቦ መንበር ኮሚሽን ሃዋርያዊ ጉስነት መንእሰያት ኣብ ኬንያ ብፁእ ሊቀ ጳጳሳት ሄንሪ ጁማ ኣዶንያ ኣብ ዘስምዕዎ መደረ ቤተ ክርስትያን ምስ መንእሰያት ጉዕዞዋ ክትቅጽል ኣተባቢዖም መጻኢ ቤተ ክርስትያን ጥራይ ዘይኮኑስ ሎሚ ኣብ ዘሎ ተልእኾኣውን ንጡፋት ተሳተፍቲ ምዃኖም ኣስመሩሉ መንእሰያት ብእምነት ክዓብዩን ኣብ ውሽጢ ማሕበረሰቦም መሳርሕቲ ተስፋ ክኾኑን ዘኽእሎም ብሉፅ ኣሰኒዮን ምስማዕን ዕድላትን ክግበረሎም ድማ ጻውዒት ኣቕሪቦም እቲ ጉባኤ ብተወሳኺ ኣብ መንጎ ኣባል ሃገራት ኣሚሰያ ናይ ምትሕብባር መድረኽ ምምዕባል ኣብ ዝብል ነጥቢ እውን ተዛትዩ እዩ ልኡኻት ናይ ጉስነት ተመክሮታቶም ክካፈሉን ኣብ መላእቲ ዞባ ንጡፋት ክኾኑን ኣብ ገዛ ርእሰን ዝምርኮሳ ሚስዮናውያን ዝኾና ኣብያተ ክርስትያናት ንምህናፅ ተወፋይነት ክሕድሱን ተሰማሚዖም
0: ሳልሳይ ውዕሎ መበል 12 ምሉእ ሓፈሻዊ ዓመታዊ ዓውደ ኣኼባ ፌደራላዊ ጉባኤ ጳጳሳት እስያ ዕለ 22 ሓምለ ኣስተንትኖ ዝመልኦ ቃል ሒዙ ካብ መላእ እስያ ዝመፁ ጳጳሳትን ልኡኻትን መደባት መይይጥን ጸብጻባት መቕራብን ንጎኒ ሓዲጎም መዓልቲ ጸሎትን ኣስተንትኖን ከም ዘካየዱ ፌደራላዊ ጉባኤ ጳጳሳት እስያ ዘውፅኦ መግለጺ የመላኸት ኣብ ጃካርታ ኣብ ዝርከብ መቐበል ኣጋይሽ ሙልያ ኣብ ዝርከብ ናይ ጉባኤ ኣዳራሽ ገርበራ ዝተኣከቡ ኣባላት ፌደራላዊ ጉባኤ ጳጳሳት እስያ ናብ ስብከተ ወንጌል ዝዓሊ ናይ ቅዱስ መንበር ላዕለዋይ ቤት ጽሕፈት ተረዳ ህየንተ ካርዲናል ሉዊስ ኣንቶኒ ታግለ ዝምራሕ መንፈሳዊ ዋዕላ ከም ዘካይዱን ብፁእነቶም እቲ ካብ ዮሃንስ ወንጌል ካብ ምዕራፍ 1 ካብ ፍቅድ 43 ክሳብ 51 እተወስደ ቃል ወንጌላ ማእኪሎም ኣብ ዘቕረቦ ኣስተንትኖ ተሳተፍቲ ኣዕንቶም ኣብ ስነ መላዊ መዋቕራውን ወይ ውጥን ጉስነት ዘይኮነስ ኣብ ኢየሱስ ክርስቶስ ከቕንዑ ተማሕፂኖም እቲ ጉባኤ ጳጳሳት ናይ ሲኖዳውነት ምልዋጥን ሓናፂ ድልድል ዝገብሮ መጀመርታን ክርስቶስ ብምስትንታን ጥራይ ምዃኑ ኣስተብሂሎም እቲ መሳልል ንኢየሱስ ከምቲ ንኣምላኽን ንደቂ ሰባትን ንፍጥረትን ብሓባር ዘረኽብ ድልድል ዝውክል ምዃኑ ኢየሱስ ኣብቲ ናይ ሎም ዓመት ዋዕላ ኣስተንፍሶ ዝኾነ ብዛዕባ ሕልሚ ያዕቆብ ዝዛረበ ክፍሊ ወንጌል ጠቒሶም ብምጉላሕ ምስሊ ድልድል ኣብ መንጎ ዝተፈላለዩ ባሕልታትን ሃይማኖታትን ኣህዛብን ማሕበራዊ ፍልልይን ዘተን ዕርቅን ናይ መማዕባለ ተልእኾ ዝውክል ምዃኑ ኣስሚሮም ክርስትያን ሓነፅቲ ድልድል ክኾኑ ከም ዝኽእሉ መጀመርያ ምስቲ ኣብ መንጎ ሰማይን ምድርን ድልድል ዝኾነ ክርስቶስ ብምርኸብ ጥራይ እዩ እንክብሉ ንተጋባእያን ኣዘኻኺሮም ካብ መቕድሚ ወንጌል ዮሃንስ ብምውሳድ ኩሉ ነገር ብኡ ዝተፈጥረን ኣብ መንጎ ደቂ ሰባት ክነብር ስጋ ዝኾነን ቃል ምስጢር እንከስተንትኑ እቲ ይኹን ቢሉ ዝፈጥርን ህሉ ዝገብርን ቃል ባዕሉ ናብ ፍጥረት ኣትዩ ብምባል ስጋዊ ርሑቕ ዘይኮነስ ካብ ውሽጡን ኣብ ውሽጡን ንደቂ ሰባት ዝሓቆፈ ኣምላኽ ከም ዝገልጽ ድማ ኣብሪሆም ኢየሱስ ኣምላኽ ብሓቂ መን ምዃኑ ዘርኣየና መገዲ እዩ ኢየሱስ ድማ ከመይ ጌርና ሙሉእ ሰብ ከም እንኸውን ዘርኣየና ሰብኣዊ መገዲ ايو ناب مسلي مسالل يعقوب ملس بيلام كاردينال تاغلي كريستوس نتي ابمونغو اغزي ابيهرن سبعونتن زلو قطتاو زمدنا مستي ابمونغو سبعتن مس فطرتن زلو غادم زمدنا كم زوها هدو غليصوم مس اغزي ابيهر موخان مالت كاب سبعونتن فطرتن مرحاق ايكونن ابي غسنت اغلغلوت كقلقل زخل بدهوتاتن كستنتنو انا مراحت بيتا كريستيان لعلي اتي زقلغلو سبعت كاب زق امت اغبابات اتنقيقوم نتسبكات مس درجه مؤمنان متعصصاف زبل مود اغلالص بمتقاس لعلنا زحبر قنقوا كهلو اون ازخاخيروم زي سغاوي ايكونت معلت لنفس خادليت كان وي ايغونتنا ناي مقنطات تكبار ايكونن بمبال ابكندو نابتي ابمل اتسب فيليبيسيوس تغليص زولو ان حسبو كريستوس ناب عالم زمص نغزا رئسو من من عاق زي كونس نغزا رئسو ناي مفقار تكبار مخانو ابريهم معلت صلوتن عرقن كمتن اب أبت أباتن تلقى متتتاون حافش عميتن تخرج تجبر اللن قدامت معلت زي كونس أبسمونان صلوتن مستنتانن زتن بمنفزة كرة يبيلم زقاء ملالي جوزوسينو داون نزقون ملا ممايا أيو كم زبل زحبر زينا فاتيكان أصيبو كاردينال تاغلا نتوم تساعد افتراق حسابات زي كونس بمصحف قدوس عم مسلطات كتسلي أتبابي عم زدما كم عبدالدل مسالل بحبار مملاس كم اون كفوت منغست املاخ ز امسله ملكتات عميق صفحات مستر املاخ كغلص كم زقل استاب كيلوم اتي ز ربو حسابات نتي ابزمت معلتات زكبر ميت اون منفساوي مسرت زنبر كوينو ابحنتي فليز بربا حلاو فلليات انتاوي حيمانو تاو لمندات كم اون اتحال على خم حبراو بدهات زلوا اهغور تلوخو بيتا كريستيان دلدلن مخناص مس كريستوس بحد شرك بكت جمر كم زلوا غليصوم منالبات دلدلاتن حنستي دلدلاتن بخميكم انخون سلتتات قدم موصعنا اندغنا ان يسوس كن ريو كنتن كفو كاب ادما كن مهر نقل انا انكبلو زقربو استنتنو كم ززازمو زينا فاتيكان افليتو كبراتنا كبران سماعتنا سلمكتتالكم نمسغن مدباتنا بجاكا بريديو بفيسبوك بمربب حبريتا فاتيكان نوسك فيرترا أبيلكم كتكتاتلكم التخيلون كم أولنا إيميل أدراشاناتي igrino@sbc.net/vva مخانو نحبر ريتكم أي فلينا نبل ناي لامي مدب فنونا أبزي الزازم أبنيت بحمد فنوك صابنا الراخب بدحن سلامة تنحو يتبارك يسوع كريستوس لاوليتور يسوع كريستوس

ከቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን አሰናዳት መደብ ቋንቋ ትግሪና ሰላምታና ነቕርብ። ናይ ሎሚ ዕለት 24 ሓምለ ናይ ርእሰ ሊቃነ ጳጳሳት መርሃ ፍጻሜታት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ንክረምታዊ ናይ ዕርፍቲ ግዜ ካብ ዕለት 5 ሓምለ ክሳብ ዕለት 27 ሓምለ ኣብ ካስትል ጋንዶልፎ ይርከቡ ከም ዘለዉ ናይ ቅድስቲ መንበር ዜናን ክፍሊ ማሕተምን መግለጺ ኣፍሊጡ። ናይ ሎሚ ዕለት 24 ሓምለ መደፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ መበል 85 ዓመት ዕለተ ልደት ርእሰ ብሔር ሃገረ ኢጣልያ ዘመሓላለፍዎ ናይ ቴሌግራም መልእኽቲ ንሽዱሽተ መዓልቲ ናብ ሃገረ ዩክሬይን ምብጻሕ ዘካየዱ ጸሓፊ ርክባት ቅድስቲ መንበር ምስ ሃገራትን ኣህጉራውያን ውድባትን ብፁእ ሊቀ ጳጳሳት ፖል ሪቻርድ ጋላገር ምስ ዜና ቫቲካን ዘካየድዎ ቃለ መሕትት ካቶሊካውያን ጳጳሳት ሃገረ ቬኔዙዌላ ንዳግመ ህንጸት ናይታ ብመንቅጥቃጥ ምድሪ ዝዓነወት ሃገሮም ጻውዒት ከም ዘቕረቡ ኣፈሻዊ ኣውደ ጉባኤ ማሕበር ኤጲስቆጶሳውያን ጉባኤታት ምብራቕ ኣፍሪካ ኣብ መንእሰያት ዘተኰረ ዘተታት ከም ዘካየደ ዝወፀ መግለጺ ብሰራዊት እስራኤል ዝተኻየደ ዝገደደ መጥቃዕቲ ንዓሰርተታት ፍልስጤማውያን ከም ዝቐተለን ከም ዘቑሰለን ዝወፀ መግለጺ ኣብ ዝምልከቱ ቀንዳ ርስታ ዘተኰረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለት 24 ሓምለ 2026 ዓመተ ምህረት መደብ ፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳእቲ መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታና ይብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ መበል 85 ዓመት ዕለተ ልደት ርእሰ ብሔር ሃገረ ኢጣልያ ኣብ ዘመሓላለፍዎ ናይ ቴሌግራም መልእኽቲ ንርእሰ ብሔር ሃገረ ኢጣልያ ሰርጆ ማታሬላ ቅዱስነቶም ጸሎቶም ብምርግጋጽ ናብቶም ጠበቓታት እዚ ሃገር ዝኾኑ ቅዱስ ፍራንቸስኮ ዘኣሲዝን ቅድስቲ ካተሪና ዘሴናን ኣማዕቂቦም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ነቲ ርእሰ ብሔር ሃገረ ኢጣልያ ንኣቅላስያውን ማሕበራውን ህይወት ሃገረ ኢጣልያ ዘበርከትዎ ቀጻሊ ቆላሕታ ምስጋናኦም ድሕሪ ምግላጽ ናብቶም ቅዱሳን ጠበቓታት እዚ ሃገር ዝኾኑ ቅዱስ ፍራንቸስኮ ዘኣሲዝን ቅድስቲ ካተሪና ዘሴናን ብሕድሪ ኣወፈይዎም። ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ትማለ ሓሙስ ዕለት 23 ሓምለ ኣብ መበል 85 ዓመት ዕለተ ልደቶም ናብ ርእሰ ብሔር ሪፓብሊካዊት ሃገረ ኢጣልያ ኣብ ዘመሓላለፍዎ ናይ ቴሌግራም መልእኽቲ ሰናይ ምንዮቶም ገሊጾም። ኣብታ መልእኽቲ ቅዱስነቶም ንስድራ ቤት ርእሰ ብሔር ማታሬላን ንተሓባበርቱን ንፍቅርቲ ሃገረ ኢጣልያን ሃዋርያዊ ቡራኪኦም እውን ኣካፈልዎም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ዕለት 14 ጥቅምቲ 2025 ናብ ቤተ መንግስቲ ሃገረ ኢጣልያ ናብ ኩሪናሌ ወግዓዊ ምብጻሕ ንምክያድ ናብ መንበሪ ርእሰ ብሔር ሃገረ ኢጣልያ ከም ዝኸዱ ዝዝከር እዩ። ኣባኡ ድማ ኣብ ብዙሕነታዊ ምትሕብባር ኣህጉር ኤውሮጳ ንዝርከቡ ስድራ ቤታት ኣብ ምድጋፍ ዘተኰረ መደረ ኣካፈሉ። ብተወሳኺ እውን ብዛዕባ እቲ ኣብዚ እዋን እዚ ንዓለም ዘሳቕያ ዘሎ ኩነታት ውግእ ብምስትንታን ንሰባት ኣብ ገጽቶም ንዓለምና ዘዕኑ ዘሎ ብዙሕ ግጭታት በቲ ዘይርትዓዊ ጭካነ ናይቶም ሞትን ጥፍኣትን ዝስከሙ ዘለዉ ሰባት ክርእይዎን ኣውያቶም ክሰምዑን ተማሕጺኖም። ርእሰ ብሔር ማታሬላ እውን ብግዲኡ ንርእሰ ሊቃነ ጳጳሳት ልዮን መበል 14 ንሰብኣዊ ኣካል ናብ ማእከል

ዝኾነ ህዝቢ ኣስተንቲኖም ነቶም ኩሉ ዝሰኣኑ ብምዝካር ቅዱስቲ ማንባር ንሰብዊ ፃዕርን ስተንቲኖም ነቶም ኩሉ ዝሰኣኑ ብምዝካር ቅዱስቲ ማንባር ንሰብዊ ፃዕርን ሰላምን ዘለዋ ተወፋይነት ደግሞም ብምርግጋፅ ርእሰ ሊቃነ ጳጳሳት ልዮን መንበር 14 ኣብዚ ግዜን ኩነታትን እቲ ከባቢ ናብ ዩክሬን ክበፅሑን ዘቕረብሎም ዕድመ ብዕቱብ ይግምግሙ ከም ዘለዉ ይሕብሩ ናይ መወዳእታ መዓልቲ ተልእኮ ሊቀ ጳጳሳት ፖል ሪቻርድ ጋላገር ኣብ ዩክሬይን ብነዊሕ ጉዕዞ ዝተለለየ ኮይኑ ብፅዕነቶም ኣብ ዩክሬይን ናብ ክራኮቭ ብልቪቭ ዘጠቃለለ ኣብታ ካብ 2014 ዓመተ ምሕረት ኣትሒዛ ኣብ ኩናት ዝፀናሐትን ካብ ለካቲት 2022 ዓመተ ምሕረት ኣትሒዛ ሙሉእ ወራር ሩስያ ተፃዊራ ዘላ ሃገር ናይ 6 መዓልታት ዑደቶም ብርክት ዝበሉ ፖለቲካዊ ተቋማዊ ኣቕለስያውን ጉስነታውን ኣኼባታት ከም ዘካየዱን ቀንዲ ዕላማ ናይቲ ጉዕዞ ኣብ መበል 35 ዓመት ናይ ላቲን ስርዓት እትኽተል ካቶሊካዊት ቤተ ክርስትያን ሕዳስ ምክንያት ኣብ በርዲቺቭ ኣብ ዝርከብ ማርያማዊ መካነ ንግደት ዝተካየደ ፅምብል ንምስታፍ ኮይኑ እቲ ብኣሽሓት ዝቕፀሩ መእመናን ዝተሳተፎ ፅምብል ሰንበት ዕለት 19 ሓምለ ከም እተካየደን ነዚ ፍሉይ ኣጋጣሚ ብርእሰ ሊቃነ ጳጳሳት ልዮን መበል 14 ዝተላኣኩ ሊቀ ጳጳሳት ጋላገር ስቃይን ድኻምን ህዝቢ ብቐረባ ዝረኣዩ ነታ ሃገር ዳግማይ ንምኽናት ዘለዎም ቆራፅነት ፍትሓዊ ሰላም ንምርግጋፅ ዘለዎም ዓሚቕ ናፍቆትን ብዝተኻእለ መጠን ቀልጢፎም ናብ ንቡር ሂወት ክምለሱ ዘለዎም ድሌትን ብዓይኖም ሪኦም እዮም ሊቀ ጳጳሳት ጋላገር ካብ ክራኮቭ ናብ ሮማ ቅድሚ ምብጋሶም ቅድሚ ቅርብ ደቃይቅ ምዝያና ቫቲካን ኣብ ዘካይዶ ቃሎም ማሕትት ናይቲ ዑደት ተመክሮኦም እንከካፍሉ ቅዱስቲ መንበር ንህዝቢ ዩክሬይን ንምሕጋዝ ነቲ ተፃበኦታትን ምዝዛም ምቹእ ኩነታትን ምምዕባል ከምኡ እውን ዳግማይ ናይ ዕርቂ ሃዋህ ንምኽናፅ ኣበርክቶ ንምግባር ዝያዳ እንታይ ክትገብር ከም እትኽእል ብምምልካት ነቲ ኣዝዩ ዝፀለዎም ውልቃዊ ጦብላሕታታት እውን የካፍሉ ዝሓለፈ ሓሙስ ዝጀመረ ጉስነታውን ስነሜላዊ ክልያዊ ርክበት ተልእኮኹም ኣብ ዩክሬይን ሕጂ ኣብ ምዝዛሙ ይቐርብ ኣሎ ተኸታታሊ ኣዝዩ ፅዑቅ መዓልትታትን ኣኼባታትን ዘጠቃለለ እውን እዩ ነይሩ ንመጀመርያ ግዜ ኣብ 2022 ዓመተ ምሕረት ድሕሪ ምጅማር ሙሉእ ኩናት ኣዋርሕ ጥራይ ምብፃሕ ኣካይድኩም ሕጂ ድማ ድሕሪ ልዕሊ 4 ዓመትን ፍረቓን ግጭት ተመሊስኩም ብዛዕባ ሎም ዝረኸብኩምዋ ዩክሬይን እንታይ ትብሉ እንታይ ስምዒት ከ ኣጋጢሙኩም ብቐዳምነት ነዚ ምብፃሕ ክከኣል ዝገበሩ ኩሎም ከመስግኖም እደሊ ልዕሉ ኩሉ ነቲ ዝመራሕና ጎይታ ድሕሪኡ ብርግፅ እቶም ኣብ ዶብ ተቐቢሎም ድሕነትና ዘረጋገፁ ንንጉዕዞና ንምምጭቻእ ዝከኣሎም ኩሉ ዝገበሩ ሰበስልጣን ዩክሬይን ናይ ላቲን ስርዓት ናይ ትኽተል ካቶሊካዊት ቤተ ክርስትያን ካቶሊካዊት ቤተ ክርስትያን ላቲንን ከምኡ እውን ኣብ ዩክሬይን ሓዋርያዊ ልኡኽ ሊቀ ጳጳሳት ቪዝቫልዳስ ኩልቦካስ ምስቶም ኣብ ምሉእ ፀናሕትና ዝተቐበሉናን ዝደገፉናን ተሓባበርቶምን ኩሎም ኣመስግን ከምቲ ዝገለጽካዮ ዑደተይ ጉስነትን ስነ መላዊ ክልኣዊ ርክብ ዕላማ ዝገበረ ኮይኑ ልዕሊ ኩሉ ድማ ኣብቲ ኣብ በርዲቺቭ ኣብ ዝተካየደ ፅምብል ክሳተፍ እየ ዝተላእኩ እዚ ፅምብል እዚ እውን ምስ መበል 25 ዓመት ምብፃሕ ቅዱስ ዮሃንስ ጳውሎስ ዳግማዊ ዝተጋጠመ እዩ ሓያል ናይ ማሕበረሰብን ፅምብልን መንፈስ ዓሚቕ ተወፋይነትን ንሰባት ዝያዳ ናብ ኣምላኽ ክምለሱ ዝመርሕ ፅዑቕ እምነትን ረኺበ ብስነ መላዊ ክልኣዊ ርክብ ሸነኽ ድማ ምስ ግዜኦም ሚኒስትር ጉዳያት ወፃእን ርእሰ ብሄር ቮሎዲሚር ዘለንስኪን ሓዊሱ ምስ ሰበስልጣን ተራኺብና ብዛዕባ እቲ ህዝቢ ዘሕልፎ ስቃይ ብዙሕ ምስክርነት ሰሚዕና ኣብዚ ዘጠራጥር የሎን እዚ ዓመፅ ዘስዕቦ ድኻም ንፁር እዩ ማዕረ ማዕሪኡ ግን ሓደ ሰብ ንሃገሩ ክብል ዝኸፍሎ ብዙሕ መስዋዕቲ ሙሉእ ብምሉእ ቆራፅነትን ተፃዋርነትን ህዝቢ ተስተውዕል እቲ ኣዝዩ ዝተንከፈኒ ናይቲ ህዝቢ ትብዓት ቆራፅነት ከምኡ እውን ኣብ እግዚኣብሄር ኣቦ ዘለዎም እምነት እዩ ብዝተኻዕለ መጠን ንቡር ሂወት ክነብሩ ፅኑዕ ቆራፅነት ኣሎ ስራሕ ክቕፅሉ ደቆም ከኣልዩ ኣረጋውያን ክከናኸኑ ከምኡ እውን ምስቶም ኣብ ትሕቲ ደብዳብ ዝተሳቀዩ ምትሕግጋዝ ክዕብ እዩ ብመንፈሶም ጭዋነቶምን ናፅነቶምን ልዋላውነቶምን ንምዕቃብ ብዘለዎም ቆራፅነት ኣዝየ ተመሲጠ ሰንበት ኣብ ብርዲቺቭ መካነ ንግደት ክብረ በዓል ቅድስተ ማርያም ደብረ ቀርሜሎስ መስዋዕተ ቅዳሴ መሪሕኩም ኣሸሓት ሰባት ዋላ እኳ ፀገም ኩናትንን ናይ ገዛእ ርእሶም ውልቃዊ ፀገማትን እንተሃለዎም ተረኺቦም እዮም ብዙሓት ኣረጋውያንን ስንኩላንን ነቲ ንግደት ፈፂሞም እዮም እዚ ኣብ ከምዚ ዝኣመሰለ እዋን እንታይ ትርጉም ኣለዎ እዚ ህዝቢ እዚ ንቅዱስ ድንግል ማርያም ዘለዎ ውፍይነትን ምስክርነትን ተንኪፉኒ ብርዲቺቭ ንወለዶታት ንነጋድያን ዝቕበል ዝነበረን ዘሎን ታሪኻዊ መካነ ንግደት እዩ

0: ኣብዚ ግዜ ፈተናን ጸበባን ድማ ክጽግዕሉ ዝኽእሉ ከውሒ የቕርበሎም። ብፍላይ እቲ ህዝቢ ኣብኡ ክእከብ ኣገዳሲ እዩ ነይሩ። ምኽንያቱ ኣብዚ ሓለፈ ዓመታት ኩናት ኣብ ደገ ኣብ ክፉት ቀፅሪ ናይቲ ቤተ መቕደስ መስዋእቲ ቅዳሴ ምፍጻም ከቢድ እዩ። እቲ ቅዳሴ ኣብታ ውሑዳት ሰባት ጥራይ ክሕዝ ዝኽእል ቤተ ክርስቲያን ክድረት ስለ ዝነበሮ። በንጻሩ ዕለት 19 ሓምለ ኣብቲ በዓል ኣሸሓት ሰባት ኣብቲ ቅርዓት እቲ ቤተ መቅደስ ብሓጎስ ተኣኪቦም ናይ ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ቅርበት ከስምዖምን ማዕሪ ማዕሪኡ ድማ ኣብ ማላድነታ ብሓቂ ንዘስካሕ ክሕውግእ ኣብ መወዳእታ ክበፅሕ ከም ዝኽእል ብተስፋ ተመሊኦም ኣብ ጸሎትን ኣብታን ወላዲተ ኣምላኽ ዝገብርዎ ውፍይነትን ኣዕሚቖም ኣተኪሮም ከም ዝነበሩ ኣመስክር። ሓደ ካብቲ ኣዝዩ ተንካፍ መለያት ናይቲ ተልእኾ ናብቲ ብቦምባ ዝተደብደበ ቦታታት ዝኽሪ ማይዳንን ናብቶም ዝፈትዎም ሰባት ብምስዓኖም ወይ ገዝኦም ክዓኑ ዝረኣዩ ሰባት ዝገበርክምዎ ምብጻሕ እዩ። ኣብ 2022 ዓመተ ምሕረት ንቡቻ ኢርፒንን ቮርዘልን እውን በፂሕኩም ነርኩም። ከመይ ኢሉ እዩ ነዚ ኩሉ ንነዊሕ እዋን ምፅዋር ዝከኣል? ኣብ በርድቺቭ ኣብ ዘስማዐኩምዎ ስብከት ብዛዕባ ሓይሊ ክፍኣትን ህላዊ እቲ እኩይን ተዛሪብኩም። እምነት ነዞም ሰባት እዚኦም ኣፅኒዕዎም እዩ። ንዩክሬን ጥራይ ዘይኮነስ ንመላእ ኤውሮፓ ይቃልሱ ከም ዘለዉ ይኣምኑ፣ ብግልፂ ድማ ይዛረቡ። ኣማራፂ ዘይብሎም ኮይኑ ይስምዖም ዝብል እምነት ኣሎኒ። ንኣኣቶም እዚ ንህላዊ ህዝቦም ዝገብርዎ ቃልሲ እዩ። ብርግፅ ብዛዕባ ዝተወሰኑ ታሪካዊ ጉዳያት መሰረት መርገፂ እቶም ዝምልከቶም ወገናት ዝተፈላለየ ኣረኣእያታት ከም ዘሎ ንፈልጥ ኢና። ሎሚ ዘሎ ክውንነት ግን እዛ ሃገር ከምቲ ቅድሚ ኩናት ዝነበረቶ ክትቅፅል ጥራይ እያ ትምኒ። በዚ ምክንያት እዚ ድማ ህዝባ ክሳቀ ተዳልዩ ኣሎ። ክንደይ ሰባት ከም ዝሞቱ ምርኣይን ምፍላጥን ከምኡ እውን ኣብ ዝኽሪ ናይቶም ክሳብ ሕጂ ዕጫኦም ዘይተፈልጠ ብሂወት ኣለዉ ድዮም ወይ ሬሳኦም ኣበይ ክኸውን ከም ዝኽእል ዝተዘርግሐ ስእልታት ምርኣይ ልቢ ዝሰብር እዩ። ንኩሉ ልቢ ይትንክፍ። በዚ መዘከርታታት እዚ ኣቢሉ ግን ሰባት ትብዓት እቶም ወተሃደራት ክምስክሩን ምስ ኩሎም ኣብ ትሕቲ ቦምብታትን ሚሳይላትን ብሰብ ብኣልቦነፈርትን ዝሳቀዩ ሰባት ምትሕበባር ክገልፁ ይምነዩ። ነቶም ብሰላም እንነብር ንፅባሐይቱ ብሰንኪ ካልእ ደብዳብ ክትበራብር ዲኻ ከይፈለጥካ ወይስ ናይ መወዳእታኻ ክኸውን ይኽእል ድዩ ኢልካ መዓልታዊ ምንባር እንታይ ማለት ምዃኑ ንምግማቱ ኣፀጋሚ እዩ። ዳርጋ ዘይከኣል ምስ ናይዚ ግን እዚ መዓልታዊ ክውንነቶም እዩ። ፖለቲካውን ተቋማውን ኣኼባታትኩም ውፅኢቱ እንታይ እዩ ነይሩ? ቅድስቲ መንበርከ እንታይ ዓይነት ብድሆታት ብጭቡጥ ኣገላልፃ ክትምልሶ ትኽእል? ምስ ሰበ ስልጣን ኣብ ዝገበርናዮ ኣኼባታት ንፃውዒት ቅዱስ ኣቦናን ቃላቶምን ዓሚቕ ምስጋና በፂሑና እዩ። እዚ ድማ ንዓና ምንጭ ምትብባዕ እዩ። ብቐዳምነት ርእሰ ሊቃነ ጳጳሳት ፍራንቸስኮ፣ ሎሚ ድማ ርእሰ ሊቃነ ጳጳሳት ልዮን መንበር 14 እዚ ቅድስቲ መንበር ምስ ማሕበረሰብ ዓለምን ምስ ሰበ ስልጣን ሩስያን ንምዝራብ ዘለዋ ተወፋይነት ከተሐድስን ከምቲ ንካርዲናል ማቴዮ ማርያ ዙፒ ዝተዋሕበ ተልእኾ ንህፃናት እሱራትን ሰላማውያንን ናብ ዓዶም ንምምላስ ዝቕፅልዎ ዘለዉ ተልእኾ ሰብኣዊ ፃዕርታት ክትቕፅል የተባብዕ። እዚ ንዓይ ዓሚቕ እወታዊ ተመክሮ እዩ። ኪኖ እቲ ናይ ስነ ምንቅስቓስ መስመር ፃዕርን ናብ ዩክሬን ንምብፃሕ ዘድሊ ነዊሕ ጉዕዞን ነቲ ክውንነት ናይ ሎም ዓለም ብኢደይ ክትንክፎ ኣኽኢሉኒ እዩ። ኩሉ ሰብ ከምቲ ንሕና እንነብሮ ኣብ ኢጣልያን ወይ ኣብታ ትውልዲ ዓደይ ዓዲ እንግሊዝ ከም ዝነብር ክንዝክር ይግባእ። ሎሚ ኣብ ዓለምና ጸልማትን ዘጸንቕን ክውንነት ኣሎ። ኢድና ክንህብ የብልናን። ብናይ ገዛእ ርእስና መገዲ ንሕና እውን ሰላም ኣብ ምኽናፅ እጃምና ከነበርክቲ ተጸዊዕና ኣሎና። ብዙሓት ሰባት ርእሰ ሊቃነ ጳጳሳት ፍራንቸስኮ ብዙሕ ግዜ ሰማዕቲ ዩክሬን እንክብሉ ኣብ ዝገለፅዋ ሃገር ዩክሬን ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 መዓስ ክበፅሑ እዮም እንክብሉ ሓቲቶምኹም እዮም። እንታይ መልሲ ክትህቡ ትኽእሉ? ዳርጋ ኩሎም ዝረኸብክዎም ሰባት ነዛ ሕቶ እዚኣ ሓቲቶምኒ እዮም። መልሰይ ኣዝዩ ቀሊል እዩ። ቅዱስ ኣቦና ነዚ ዕድመ እዚ ብጣዕሚ ብዕቱብ ይሓስብሉ ኣሎ። ብወገና ከምዚ ዓይነት ዑደትን ዩክራይንን ንሰላም ዓለምን ዝዓበየ ፍረ ንኸፍሪ ትኽክለና ግዜን ዝምጥንን መገድን ንምውሳን ዘድሊ ኩነታት ምፅናዕ ክንቅፅል ኢና። እቶም ሓይልታት እንተወሓደ ኣብ ቀረባ እዋን ተኽሱ ደው ኣብ ክባሉ ሳኔ ኸባት ጽሕዩ ኽእሉ እዮም ዝብል ተስፋት ርኡዶ ኣብዘን መዓልታት እዚኣተን ብወገን ዩክራይን ናብቲ ዕላማ ንምዕዋት ሓያል ቆራጽነት ርአ እየ እዚ ኣብ ቀረባ እዋን ክዕወት ይኽእል ድዩ ኣይክእልን ንምባል ኣጸጋሚ እዩ እንተኾነ ግን በቲ ኣንፈት ክንሰርሐ ኣሎና ማዕረ ማዕሪ ድማ ከምቲ ኣብ ቤተ መቅደስ በርዲቺቭ ዝረኣናዮ ከምኡውን ታሪክ ናይዚ ብብዙሕ ጸብጻብ ብተኣምራት ዝፍለጥ መስተንክር ቦታ ማርያማዊ ውፍይነት ዘዘኻኽረና ተኣምር ክወርድ ከም ዝኽእል ፈጺምና ክነጽግ የብልናን ኣብ መወዳእታ ዝያዳ ውልቃዊ ሕቶ ክሓትት ዝከኣል እንተኮይኑ ናብ ዓድኹም ክትምለሱ ኢኹም እንታይ መልሲ ሒዝኩም ኢኹም እትኸዱ ልዕሊ ኩሉ እንታይ ዝኽሪ እዩ ዝሓደገልኩም ምስሊ ናይቶም በደብዳብ ዝዓነዉ ህንጻታትን ኣባይትን ንኪየቭ ቀረባ ዝኾነ ኣብ ጎደና ብራቲስትቫ ታሪስ ቪትሲቭ ምስ ሰበስልጣን እቲ ከባብን ወከልቲ ላዕለዋይ ሽማግለ ስደተኛታትን ተመዛበልትን ሕቡራት ሃገራት ብሓባር ምብፃሕ ኣካይድና ኢና ከምቲ ኩላትና መዓልታዊ እንገብሮ ኣብ ቴሌቭዥን ምስልታት መርኣይ ከምኡውን ቅድሚ ሒደት መዓልታት ኣብቲ ስድራን ከማና ዝኣመሰሉ ተራሰባትን ዝነብሩሉ ቦታታት ብኣካል ምብፃሕን ክሳዕ ክንደይ እተፈለየ ምዃኑ ንኽግንዘብ ብሓጊዙኒ እዩ ብብሕተይ እውን ተመኪረዮ እየ ኣብ ዙርያኻ ነቶም ኣብኡ ዝነብሩን ኩሉ ነገር ዝሰኣኑን ገጾምን መግለፂኦምን ከምኡውን ነቲ ኣብ ኣዒንቶም ዘንፅባረቐ ዘሎ ዝሓሸ መዓልታት ክረኽቡ ዘለዎም ህዱእ ተስፋ ዝሰኣኑ ሰባት ክትርኢን ከለኻ እዚ ምስልታት እዚ ንዘለዓለም ምሳኻ ዝነብር ይኸውን እንክብሉ ናይ ቅዱስ መንበር ርከበ ምሳ ሃገራትን ኣህጉራውያን ትካላትን ጉዳያት ዋና ፀሓፊ ሊቀ ጳጳሳት ፖል ሪቻርድ ጋላገር ዘካይድዎ ቃለ መሕትት ይዛዝሙ
1: ጉባኤ ጳጳሳት ሃገረ ቬኔዙዋላ ካብ ሸለልትነትን ብልሽውና እናጻ ዝኾነ ዳግመ ህንጸት ክትግበር ጸዊዖም ቅድሚ ሓደ ወርሒ ኣብ ሰሜናውን ማእከላይን ቬኔዙዋላ ክልተ ተኸታተልቲ ምንቅጥቃት መሬት ከም ዘጋጠመ ዝዝከር ኮይኑ ጳጳሳት እታ ሃገር ሕያወት ሳምራውያን ምስክር ተስፋ ዝብል ኣርስቲ ዘለዎ መልእኽቲ ኣመሓላሊፎም እቲ ምንቅጥቃት መሬት ህይወት ኣሸሓት ሰባት ከም ዘህለቐን ክሳብ ሕጂ ልዕሊ 5,000 ሰባት ከም ዝሞቱን ተረጋጊጹ ኣሎ ብዙሓት ሰባት ግን ገና ኣይተረኽቡን ዘለዉ ብተወሳኺ ንኣሸሓት ስድራ ቤታት ፋሕ ዘበለ ክኸውን ከሎ ኣባይትን መሰረተ ልምዓትን ህንጻታት ቤተ ክርስትያንን ኣዕንዩ ይርከብ እዚ ድማ ነታ ሃገር ብሓዘን ዝተመልአት ገይርዋ ከም ዘሎ እቶም ብፁዓን ጳጳሳት ገሊጾም እቲ ሓደጋ ነቲ ድሮ ተሓላሊኹ ዝነበረ ማሕበራውን ፖለቲካውን ቁጠባውን ኩነታት ቬኔዙዌላ ብዝለዓለ ከም ዘጋደዶ ጳጳሳት ገሊጾም ዳግመ ህንጻት ሃገር ህይወት ሰባት እንደገና ኣብ ሓደጋ ብዘውድቕ ፖለቲካዊ ረብሓታት ወይ ብብልሽውና ክምራሕ ከም ዘይብሉ ድማ ኣስሚሮምሉ ብተወሳኺ ህዝባዊ ትካላት ነቲ ህጹፅ ሓደጋ ብቁዕ ግብረ መልሲ ኣብ ምሃብ ዘረኣይዎ ድኽመት ዘለዎም ስክፍታ ገሊጾም እቲ ዳግመ ህንጻ ነቲ ብሰንኪ ሕጽረት ሓገዝ ህዝባዊ ትካላት ዝተሰምዐ ቁጥዐ ግዳያት ምንቅጥቃት መሬት ከነቃልሓሉ ይሓተና እዩ ክብሉ ጽሒፎም ባህርያዊ ሓደጋታት ብዘይተጸበኻዮም እዮም ዝመጹ ግዴታ ሰበ ሥልጣን መንግስቲ ግን ንዓኣቶም ምላሽ ንምሃብ ድልዋት ምዃን እዩ ኢሎም እቶም ጳጳሳት ካብዚ ተማሂርና እንተዘይተመሓይሽና እቶም ዝተጐድኡ ዜጋታት እንደገና ግዳይ ብልሽውናን ዕሽሽ ምባልን ክኾኑ እዮም ክብሉ የጠንቅቑ እቲ መልእኽቲ ነቶም ብሰንኪ እቲ ምንቅጥቃት መሬት ካብ መረበቶም ዝተመዛበሉ ሰባት ግቡእ መንበሪ ኣባይትን ክቡር ናይ ስራሕ ዕድላትን ዘረጋግጽ ቅልጡፍን ሰፊሕን ዳግመ ህንጻ ክትግበር ይጽውዕ ምስ እዚ ተተሓሒዙ ድማ ነቲ ብሰንኪ እቲ ሓደጋ ዝሰዓበ ስነ ኣእምራዊ ማህሰይቲ ንምሕካም መንፈሳውን ስነ ኣእምራውን ደገፍ ክወሃብ ይምሕፀን እቲ ዳግመ ህንጻ ነቶም ኣብ መላእ ሃገር ዝሳቀዩ ዘለዉ ካልኦት ዜጋታት ንኣብነት ፖለቲካውያን እሱራትን ትሑትቶት ዘለዎም ሰራሕተኛታትን ጥሮተኛታትን ሕሙማትን ስደተኛታትን ሸለል ክብል ከም ዘይብሉ እቶም ጳጳሳት ወሲኾም ገሊጾም ቀጺሎም ድማ ብዛዕባ እቲ ናይቲ ሕያዋይ ሳምራዊ ምስላ ብምስንታን ኣብ ግዜ ሓደጋ ወትሩ ንዝለዓል ኣብ መንጎ እዚ ኩሉ ስቃይ ኣምላኽ ኣበይ ኣሎ ዝብል ሕቶ መብርሂ ሂቦምሉ ኣምላኽ ኣብ ውሽጢ እቶም ግዳያትን ምስኣቶምን ከም ዘሎ መሊሶም ነቶም ግዳያት ድማ እቲ ናይ ሓቂ ሕያዋይ ሳምራዊ ንዝኾነ ክርስቶስ ኣዝዮም ፍቁራት ምዃኖም ገሊጾም ብተወሳኺ እቲ ምንቅጥቃት መሬት ካብ ኣምላኽ ዝመጸ መቕጻዕቲ እዩ ንዝብል ወሬታት ማሪታውን ኣኽራርን ኣተሓሳስባ እዩ ብምባል ብጽንዓት ነጺጎሞ ከመውን ቶም ጳጳሳት ቶም አመንቲ ረሩሓት ሕያወት ሳምራውያን ብምዃን ኣብ ስቓይ ካልኦት ክካፈሉን ንቃንዝኦም ንምፍኳስ ብወለንታ ክሰርሑን ተማሕጺኖም ኣብ መላእ እቲ ሃገር ብፍላይ ድማ ኣብቶም ድኻታት ማሕበረሰባት ዝተረኣየ ሓድነት ኣመስጊኖም ህይወቶም ኣብ ሓደጋ ኣውዲቆም ካብ ትሕቲ ፍርስራስ ሰባት ንዘድሓኑ ኣባላት ህሱስ ረድኤት ድማ ንጅግንነቶም ናእዳኦም ገሊጾም እቲ መልእኽቲ ንዅሎም ወለንተኛታት ምስቶም ካብ ወጻኢ ሃገራት ዝመጹ ሓዊሱ ምስጋና የቕርብ እዚ ድማ ኩሉ ወዲ ሰብ ካብ ዶባትን ሃገራዊ ባንዴራታትን ወጻኢ ኣሕዋት ምዃኑ ዘርአየሉ ኣጋጣሚ ምዃኑ ገሊጾም እቶም ጳጳሳት ንርእሰ ሊቃነ ጳጳሳት ልዮን መበል 14 በቲ ዘርአይዎ ቅርበት ከምኡውን ንኣሓት ኣብያተ ክርስቲያን ዓለምን ብመንገዲ ሃገራውን ኣህጉራውን ገበርቲ ሰናይ ንዝቐረበ ሰብኣዊ ሓገዝ ኣመስጊኖም ኣብ መወዳእታ ኩሎም ኣመንቲ በዚ ሎሚ ዕለት 24 ሓምለ ኣብ ነፍሲ ወከፍ ቁምስናን ማሕበረሰብን ኣብ ዝካየድ ቅዳሴታት ክሳተፉ ነቶም ኣብቲ ምንቅጥቃት መሬት ህይወቶም ዝሰኣኑን ነቶም ብሓደጋ ዝተሃስዩን ንሃገረ ቬኔዙዌላን ክጽልዩ ጸዊዖም
2: ክቡራትን ክቡራንን ሰማዕትና እዚ ዜና ቫቲካን እዩ ኣብቲ ኣብ ናይሮቢ ዝካየድ ዘሎ ዓውደ ጉባኤ ማሕበር ኤጲስቆጶሳውያን ጉባኤታት ምብራቕ ኣፍሪቃ ንወለዶ መንሰያት ዝውክሉ ልኡኻት ዝያዳ ጽልዋ ክግበረሎም ጻውዒት ኣቕርቡ ንቤተ ክርስቲያን ከም ወኪላታ መጠን ናይ ለውጢ ሓይሊ ከም ምዃኖም ዝስምዓና ኣባላት ስድራ ቤት ጌርና ኢና እንርእዮም ክብሉ ኣመልከቱ ንሻቕሎት መንሰያት ምስማዕ ኣብ መስርሕ ውሳነታት ምስታፍ ኣብ ጉስነታዊ መደብ ሰበኻታት ምእታው ንመጻኢ ቤተ ክርስቲያን ጥራይ ዘይኮነስ ንህልው ህላዊ ቤተ ክርስቲያን እውን ዘድልዩ እዮም ብምባል ኣብ ሓፈሻዊ ዓውደ ጉባኤ ማሕበር ኤጲስቆጶሳውያን ጉባኤታት ምብራቕ ኣፍሪቃ ክሳብ ዝመጽእ ዘሎ ሰንበት ዕለት 26 ኣብ ዝቕጽል ዘሎ ኣብ ከተማ ናይሮቢ ኣብ ዝርከብ ካቶሊካዊ መንበረ ጥበብ ከም ክፍልቲ ጉባኤ ተወከልቲ መንሰያት ተረኺቦም መደረታቶም ኣቕሪቦም ንሳቶም ድማ ነቶም ተጋባእቲ ጳጳሳት ድምፅና ጽን ኢልኩም ስምዑና ብዛዕባ ኩንነታትና ከተስተንትኑን ከምኡውን ኣብ ጉዕዞና ብቕርበት ከተሰንዩና ክብሉ ተማሕጸንዎም ኣብ ርእሲ እዚ እውን ፍረ ነገር ናይ ዛውደ ጉባኤ ናይ ኣሚሰያ ሲኖዳዊ ጉዕዞ ምስ መንእሰያት ድልድላት ሕብረትን ተስፋን ፍትሕን ጽቡቕ ምምሕዳርን ምህናጽ ዝብል ኮይኑ ንመንእሰያት ኣብ ማእከል ናይ ትዘተታት ዝገብር እዩ ዝነበረ ተወካሊ መንእሰይ ርእሰየ ጳርቅናታት ኣዲስ ኣበባ መንእሰይ ሓያት ዓብዲ ነቶም ተጋባእቲ ጳጳሳት ንመንእሰያት ኣብቲ ሓፈሻዊ ጉባኤኦም ንኽሳተፉ ስለ ዝዓደምዎም ኣመስገንዎም እዚ ተግባር እዚ ቤተ ክርስቲያን ምስኦም ምዝራብ ጥራይ ዘይኮነስ ኣብ ጉዕዞ እምነት ንምስናዮምን ንምስጋሮምን ዘለዋ ቈራጽነት ዘርኢ ምዃኑ ገለጸ እዚ ምስ መንእሰያት ዝግበር መስርሕ ምምኽኻር ኣብ ዛምብያ ኣብ 224 ብቤት ጽሕፈት ኣሚሰያ ኣብ ዝተኣከበ ፎርም ተጀሚሩ ዝነበረን ከምኡውን ድሒሩ ድማ ኣብቲ ኣብ 226 ኣብ ዳር ሰላም ታንዛንያ እተገብረ ኣኼባ ብዞባዊ ኣኼባታት ኣቢሉ ከም ዝተዘርግሐን ዝፍለጥ እዩ ስለዚ እዚ ሕጂ ኣብ ናይሮቢ ዝቐረበ ሕቶ ሻቕሎትን ተስፋታትን ዝሓዘ እዩ ዝነበረ ኣብቲ ዞባ ዝርከቡ መንእሰያት ማሕበራውን ቁጠባውን ፖለቲካውን ባህላውን መንፈሳውን ብድሆታቶም እተሃላለኸን ምትሕብባር ዘድልዮን ኣጸጋምን እኳ እንተኾነ እዚ ዅሉ ጸገማት እውን እናሃለወ ክንሱ ንቤተ ክርስቲያን ዘበልጽግ ዓብዪ ውህበት ከም ዘሎ እውን ኣፍልጦ ሃብሉ መንእሰያት ብብርታዕን ውዕውዕ ስምዒትን ገዛ ርእሶም ናብ ምልኣት ንምብጻሕ ሓያል ባህጊ ዘለዎም እዮም ክብል እውን ኣመልከተሎም ተወካሊት መንእሰይ ጉባኤ ካቶሊካውያን ጳጳሳት ማላዊ ዝኾነት ብለሲንግ ካቼፓ ኣብ ዘካፈለቶ ሓሳባት ኣብ መላእቲ ዞባ ንኣገልግሎት መንእሰያት ዝያዳ መዋቕራዊ ቈራጽነት ክግበር ክፍልታት ናብ ደረጃ ምምሕዳራት ወይ ኮሚሽን ክብክብል ከምኡውን ኣብ ኩሉ ደረጃታት ኣብ መዋቕር ምምሕዳር ውክልና ክውስኽ ጻውዒት ኣቕሪባ መንእሰያት ክውንነቶም ዝርድኡን ንከገልግሉ ብዝግባእ ዘሰልጥኑን ካህናትን መራሕቲ መንእሰያትን ከም ዘድልይዎም እውን ኣመልኪታ ኣስዒባ ድማ ሓደ ፍሉይ ሕቶ ኣቕርበትሎም እዚ ኸኣ ብዛዕባ ናይ ማሕበራዊ ርክባት ክእለት ስልጠና ክሰፍሕን ንመንእሰያት ሰብ ሓዳር እኹል ምድላውን ደገፍን ክግበረሎም ዝብል እዩ ዝነበረ ብዙሓት መንእሰያት እኹል ምድላው ከይረኸቡ ናብ ሓዳርን ኪዳናዊ ህይወትን ከም ዝኣትዉ እዚ ድማ ናብ ልዑል ግጭትን ፍትሕን ኣበርክቶ ይገብራሎ ክትብል ተላበወት ካልእ ፍረ ነገር ናይቲ ዓውደ ጉባኤ ዝነበረ ድማ ንመንእሰያት ኣብ ዘለውሉ ቦታታት ንምርካብን እምነቶምን ክርስትያናዊ ምስክርነቶምን ንምድልዳል ኣገዳሲ መሳርሒ ዝኾነ ዲጂታላዊ ስብከተ ወንጌል ከም ምዃኑ እውን ገለጹ በዚ ምኽንያት እዚ ድማ ጳጳሳት ንትምህርተ ክርስቶስ ዝኸውን ኤሌክትሮኒካዊ መሳርሒታት ብውፅኢታዊ መንገዲ ክጥቀምሉ ጻውዒት ኣቕረቡ። ኣብ መደምደምታ ከም ራእይ መንእሰያት ሓድነትን ሚስዮናዊት ዝኾነት ቤተ ክርስቲያን ንመንእሰያት ከም መራሕቲ ስልጠናታት ዝረኽብሉን ከም ወኪላት ለውጢ ኣፍልጦ ዝረኽብሉን ቤት ክትከውን ተላብዮም።
1: ኣብዚ ሓለፈ ሰሙን ብሰራዊት እስራኤል ዝተኻየደ ዝገደደ መጥቃዕቲ ንዓሰርተታት ፍልስጤማውያን ቀቲሉን ኣቑሲሉን። በዓል ስልጣን ጥዕና ካዛ ከም ዝገለጾ ኣብዚ ሓለፉ መዓልታት መጥቃዕቲ ሰራዊት እስራኤል ብምግዳዱ ብዓሰርተታት ዝቝጸሩ ፍልስጤማውያን ተቐቲሎምን ቈሲሎምን ኣለዉ። ካብቲ ኣብ ጥቅምቲ 2025 ዝተኣወጀ ስምምዕ ምቁራጽ ተኽሲ ንነጀው ልዕሊ 100 ሰባት ተቐቲሎም ኣለዉ። ውሃቢ ቃል ቤት ጽሕፈት ሰብኣዊ መሰላት ሕቡራት ሃገራት ታሚን ኣልኪታን ከም ዝገለጾ ብዙሓት ካብቶም ኣብዚ ቀረባ ግዜ ዝተቖትሉ ሰባት ካብቲ ሰራዊት እስራኤል ዝተቖጻጸሮ ብጫ መስመር ወጻኢ ኣብ ዝርከቡ ቦታታት እዮም ግዳይ ኮይኖም። እቲ ቤት ጽሕፈት ከም ዘስፈሮ ካብ ዕለት 13 ክሳብ 20 ሓምለ 6 ህፃናትን 8 ደቂ ኣንስትዮን ሓዊሱ እንተወሓደ 57 ፍልስጤማውያን ተቐቲሎም ኣለዉ። ካብዚኦም እቶም 34 ሰባት ካብቲ እስራኤል ዝወሰነቶ ዞባ ወፃኢ እዮም ተቐቲሎም። ኣረጋገጽቲ ጉጅለታት ሕቡራት ሃገራት ከም ዘረጋገጽዎ ካብ ዝሓለፈ ወርሒ ጥቅምቲ ክሳብ ፍርቂ ሚያዝያ ኣብ ዝተኻየደ መጥቃዕቲ 283 ደቂ ኣንስትዮን ህፃናትን ተቐቲሎም። ኣብ ካልእ ምዕባሌታት ድማ ኣብ ካዛ ዝርከብ ሓደ በዓል ስልጣን ጥዕና ከም ዝሓበሮ ኣብ ቀዳማይ ፍርቂ ዓመት 2026 ጥንሲ ናይ ምኻት ሓደጋ ብርኡይ ወሲኹ ኣሎ። ክሳብ ሕጂ ድማ 4,000 ከምዚ ዓይነት ፍጻሜታት ተመዝጊቡ ይርከብ። ዳይረክተር ሕክምናዊ ረድኤት ቃዛ ባሳም ቁዛት ከም ዝበሎ እዚ ጸገም እዚ ካብቲ ኣዝዩ ከቢድ ዝኾነ ኩነታት መነባብሮ ዝመጸ እዩ። እዚ ድማ ጥኑሳት ደቂ ኣንስትዮ ኣብ ዘይተጸርገ መንገድታት ብጽዑቕ ተሽከርከርቲ ምጓዓዝን ናይ ደብዳብ ፍርሕን ኣብ ባይታ ምድቃስን ከምኡውን ውሑድ ቀረብ ውዑይ ማይን ጽርየትን ሕክምናዊ ክንክንን ዘይምህላዉ ዘጠቃልል እዩ። ብተወሳኺ ኣብ ማዓስከራት ተመዛበልቲ ዘሎ ዘይጽሩይ ኩነታት ጥዕና ንኣዴታት ኣብ ሓደጋ የውድቕ ኣሎ።
0: ክቡራትን ክቡራን ሰማዕትና ስለመከታተልኩም ነመስግን። ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ጽንሑ። يتبارك يسوس كريستوس لاوليتور يسوس كريستوس